ታገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎዳት ሰው አደማመር እድሜ ገም ለኪዮና አልኩል እንዳሰብ ነው ናሸናለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሩ ትሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

እንዳለ ተመስገን ይያል ቸሩ መመኘት ከሷ አንዛርኛ سنመስል ሰው ለሰው ዓለም ነቻገር እሷ አኛለም አዳም ከኛ ግን እሷ ከኔ ጉር ተመስገን ይያል ቸሩ መመኘት እንዳለ እዚሁ ባመተምረ ዙራ ለሁላችንም ነው ለታስመሽ እኛ ለ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎታደር በሰው አደማመር እድሜ ገመር ለክ ይሆናል ኩልን ዳሰብ ዳሸናልኛ ለራስ

0: Tele tarışı des des des yele tele tarışı des des des ta da ne
1: Ulan bon.
2: Ne?
1: Tilik bon aray first like. Tilik sao bon like. Indo bon ku draw way minda na perut. Yani. Falga ora gar dinor. Salam fikar dena na ya. Ola chim ke ber dinor falga allo. Una chit next falga allo. Ba una chit ne mara falga allo. Una chit ne dinaw falga allo. Una ola chim yigbanal. ሁላችንም እውነትን እናውቅ ይገባል፣ እንከተል ይገባል፣ ይገባል ይገባል፣ እንረዳ ይገባል። እውነት እውነት ብቻ ነው፣ ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ምላሽ ሲቸር ካስማስ ወሬም በዜማ እንጂ ወሬ እንደው አይበጅ። ታጋሹ አቡሹ አይሰራ ደግሞ